0: ክቡራትን ክቡራን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ሰላምታና ናቕርብ። ናይ ልምዓለት 10 ሰነ 2026 ዓመተ ምሕረት መደብ ፈኖናር ሰሪቃነ ጳጳሳት ልምበር 14 ኣብ ስፓይና ክሳብ ዕለት 12 ሰነ ናይ ዘካይዶ ዘሎ ሃዋርያዊ ዕደት ናይ ዕለት 9 ሰነ ውዕሎ ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ መደብ ፈኖና እንሆ ሕጂ ይጅምር ክሳብ ፍጻሚ መደብና ምፅናሕኩም ምሳና ክትገብሩ ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ስምዖንን ኣባ ተወልደን ኣባ ፍረዝግንን ዕድም ሰላምታና ይብፅሕኩም እናበልና ናብ ናይ ሎሚ መደብ ፈኖና ኣሰጋግረኩም ሰናይ ምክትታል።
1: ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ምስቶ እምነቲ ኣብ ሃገረ እስጳኛ ዘካይድዎ ዘለዉ ሃዋርያዊ ዑደት ኣብ ምስንዳው ንዝሓገዙ ወለንተይናታት ተራኺቦም ክርስትያን ምእመናን ከዓ ኣብ ዓለም ንዓይ ጣዓመኒ ዘይብል መባኩዕቲ ክኾኑ ኣተባብዕዎም። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ትማሊ 3209 ሰነ ነቲ ቀዳማይ ክፋል ሃዋርያዊ ዑደቶም ናብ ሃገረ እስጳኛ ንምጥቕላል ምስቶም ነዚ ምብጻሕ እዚ ኣብ ምስንዳው ዝተሓባበሩ ወለንተይናታት ብምርኻብ ዛዘምዎ። ርእሰ ሊቃነ ጳጳሳት ኣብ ትርክቦም ኣብ ዘካፈልዎ ሓሳባት ጻዕርታቶም ንጐይታናን ንቤተ ክርስትያንን ንርእሰ ሊቃነ ጳጳሳትን ካብ ዘለዎም ፍቕሪ ተላዒሎም ብምግላጾም ንኣገልግሎቶም ልባዊ ምስጋናኦም ኣቕረብሎም። ነቲ ልባዊ ልግሶም ብምንኣድ ድማ ነቲ ወለንተይናታት ንምርካብ ዝነበረ ጻውዒት ብኡ ንብኡ ምላሽ ዝሃብሉን ካብቲ ዘድሊ ንላዕሊ ብዙሓት ግዜኦም ከም ዘካፈሉን እውን ገሊጾም። ብዙሓት ሰባት ካብ ዕለታዊ ስራሕ ዕርፍቲ ወሲዶም ገሊኦም ከዓ ነቲ መደባት ንምድላው ንሓያሉ ኣዋርሕ ምሉእ ብምሉእ ገዛ ርእሶም ብምውፋይ ኣብርክቶ ከም ዝገበሩ ብሞሳ ዘከርዎ። ነፍሲ ወከፍኩም ልብኹምን ኣእዳብኩምን ሓሳባትኩምን ተውህቦኹምን ፍሽኽታኹምን ብምሃብ ዝከኣለኩም ኩሉ ጌርኩም ኢኹም ክብሉ ድማ ኣመጐስዎም። ኣምላኽ ንሱ ጥራይ ዝፈልጦ ዓስቢ ሃብኩም ክብሉ ድማ መረቕዎም። ኣብ ኩሉ ቦታ ንዝርከቡ ክርስትያን ምእመናን ናይቲ ንዓይ ጣዓመኒ ዘይብል ፍቕሪ መባኩዕቲ ክኾኑ ኣተባብዕዎም። ነቲ ጐይታናን መድሓኒናን ኢየሱስ ክርስቶስ ብዛዕባ ማይ ብሑቕ ዝሃቦ ምሳሌ ብምዝካር እዞም ወለንተይናታት ዘርኣይዎ ልግሲ ንክርስትያን ምእመናንን ንኻልኦትን ብምክንኻን ንማይ ብሑቕ ሕብረተሰብ ብኸመይ መባኩዕቲ ከም ዝኾንዎ ዘርኢ ምዃኑ እውን ገለጹ። ንዓይ ጣዓመኒ ዘይብል ምዃን ማለት መልክዕቲ ሰብኣውን ስነ ምግባራውን መንፈሳውን ስፍሓት ሕብረተሰብ ከም ዝዓቢ ዝገብር መባኩዕቲ እዩ። ፍልይ ዝበለ ገጽ ናይታ ከተማ ኣምላኽ ድማ እዩ በሉ። ኣብዛ ጥቕሚ ገዛ ርእስኻን መኽሰብን ብምድላይ ዝመልአት ዓለምና ክርስትያን ምእመናን ወላውነቶም ክመልሱልና ዘይክእሉ ሰባት ሰናይ ምግባር ዘጠቓልል እኳ እንተኾነ ናብ ምሉእ ሰብኣዊ ምዕብልና ዝመርሕ መንገዲ ክሓስቡን ክነብሩን ኣለዎም ክብሉ ድማ ተማሕጸንዎም። ጐይታናን መድሓኒናን ኢየሱስ ክርስቶስ ንመንግሥተ ሰማያት ከም መባኩዕቲ ናብ ዓለምና ኣምጽኣ ነቶም ዝሓመሙ ሰባት ድማ ብመስዋእቱን ብሓዊ ቅዱስ መንፈሱን ኣሕወዮም። ድሕሪ ሞትን ትንሣኤን ደቀ መዛሙርቱ ብሓይሊ መንፈስ ቅዱስ ከም ምልክትን መሳርሒታትን መንግሥቱ ገይሩ ፍቕርን ፍትሕን ሰላምን ኣብ ዓለም ከስፍኑ ለኣኾም በሉ። ክርስትያን ምእመናን ንመንግሥቲ ኣምላኽ ብስብከትን ብፍላይ ከዓ በቲ ምስ ወንጌል ዝሰማማዕ ኣነባብራ እዮም ዘስፍሕዋ። ነቶም ወለንተይናታት ስለቲ ዘርኣይዎ ልግሲ ደጊሞም ኣመስግንዎም። ብፍቕሪ ኣምላኽ ዝመልአ ዕዮኦም ንከተማ ማድሪድ ንመንግሥቲ ኣምላኽ ንኽትቅበል ከም ዝሓገዝዋ ድማ ገለጹ። እዚ ዅሉ ጸጋዩ ድማ በሉ ቅዱስ ኣቦና። እቲ ምስጢር እዚ እዩ። እታ ንጸሓይን ንኸዋኽብትን እተንቀሳቐስ ፍቕሪ ኣምላኽ ንልብቶም ንጐይታናን መድሓኒናን ኢየሱስ ክርስቶስ እተራኸቡ እውን እቲ ትንክፍ ፍቕሪ እያ። ከመይሲ ንሱ ባዕሉ ካብ ምቕባልሲ መሃብ ይባርኽ ስለ ዝበለና ኣብ መደምደምታ ርእሰ ሊቃነ ጳጳሳት ልዮን ነቶም ነዚ ሃዋርያዊ ዑደት እዚ ዘዳለዉ ወለንተይናታት ኣብዚ ኩነታት እዚ ዘሕለፍዎ ተመክሮ ብትሕትናን ብጽኑዕ እምነትን ልግስን ኣብ ኣገልግሎቶም ኣብ መዓልታዊ ህይወቶም ናብ ካልኦት ከመሓላልፍዎ ኣተባብዕዎም።
0: ርእሰ ሊቃነ ጳጳሳት ልምበል 14 ኣብ ማድሪድ ኣብ ዘካይድዎ ዘለዎ ሃዋርያዊ ዑደት ዕለት 9 ሳልሳይ መዓልቲ ውዕሎ ኣብ ባይቶ ስጳይና ታሪኻዊ ዑደት ብምክያድ ምስ ግዳያት ክህሰት ብምርኻብ ኣብ ካቴድራል ኣልሙዴና ናይ ጸሎት ስነ ስርዓት ከም ዘካይዱን ምሸት ካብ ርእሰ ሰበኻታት ማድሪድ ምስ ዝመጹ ኣስታት 80,000 ምእመናን ዘካይድዎ ናይ ጸሎት ዋዜማን ዝማዕከለ ምንባሩ ዜና ቫቲካን ኣፍሊጡ። ኣብ ማድሪድ ኣብ ዘካይድዎ ናይ መወዳእታ ምሉእ መዓልቲ ውዕሎ ኣብ ህዝባዊ ባይቶ ስጳይና ታሪኻዊ ዑደት ብምክያድ ሎሚ ኣብ ዓለማዊ መድረኽ ካብ ዘለዉ ኣገደስቲ ጉዳያት ማለት ብዛዕባ ሰብኣዊ ክብሪ፣ ስደት፣ ምክልኻል ህይወት፣ ዳግመ ዕጥቂ ስድራ ቤተሰብ ስርሑ ኣስተውዕሎ ሰላምን ከም ዘስተንተኑ ዝሓበረ ዜና ቫቲካን ፖለቲካን ኣስዒቡ ፍትሓዊ ሕብረተሰብ ንምዕዋት እቲ መሰረት ነቲ ዘይገሃዝ ክብሪ ነፍሲ ወከፍ ሰብ ኣፍልጦ መሃብ ክኸውን ኣለዎ። በዚ መንፅር ዝርእሰ ሊቃነ ጳጳሳት ሊዮን ናብቲ ንሕልና ሃገራትን ስነ ምግባራዊ መሰረት ዓለምን ዝፈትሓትን እዩ ዝበልዎ ዝሕዝን መዓት ስደት ኣቕኒዖም ኩነታት ስደተኛታትን ተመዛበልትን ኣብ ሕዝቢ ዘተኮረ ንኽወፁ ዘገድዶም ሱር ጠንቅታት ዝምልስ ኪኖ ዘላቕነት ዘይብሉ ማሕደራ ዋሕዚ ስደት ጥራይ ዝኸይድ ምላሽ ክወሃቢ ይፅውዑ። ኣስዒቦም ድማ ዝሕመም ስዕረት ዝኾነ ነፍሲ ወከፍ ኩናት ኣብ መወዳእታ ግዜያዊ ስቑጣ ኣፅዋር ክግበር ዝከኣል እኳ እንተኾነ ሓቀይና ንነባር ሰላምን ግን ፈፂሙ ካሃንፅ ኣይክእልን። ስለዚ ኣገዳስነት ዘተ ከም ዘጉልሑ ኣፍሊጡ ካብ ህዝባዊ ባይቶ ስፓይና ተሰናቢቶም ብዝነበሮም መደብ መሰረት ምስ ብፆቶምን ኣሕዋቶምን ጳጳሳት ስፓይና ከም ተራኸቡን ኣብኡ ኣብ ዘስምዕዎ ንፁርን ቀጥታውን መደረ ንጳጳሳት ሓድነት ክሕልው ዘተካዕብዩ ምፍልላይ ክፈውሱን ጉዕዞ ናይቲ ኣብ ትሕቲ ሓልዮቶም ዝተዋህቦም ህዝቢ ከሰኒውን ከም እተላበው ሓይሊ ቤተ ክርስትያን ካብ ዕቤት ፀጋታት ዘይኮነስ ካብ ቅድስና ደቃን ካብ ሕብረት ጓሶታን ካብ ትሑትን ፅኑዑን ተኣማንነት ናይቶም ብመንፈስ ክምርሑ ዝፈቅዱን እዩ እንክብሉ ኣዘኻኺሮም ቤተ ክርስትያን ንካልኦት ክርስትያን ሃይማኖታትን ካልኦት ሃይማኖታትን ነቶም ዘይኣምኑ ንበርገሳዊ ሰበስልጣንን ንኩሎም ንሓበራዊ ረብሓ ዝሰርሑ ሰናይ ድሌት ዘለዎም ሰባትን ብዝያዳ ብናፅነት ክትዛረብ ምእንቲ ኣብ ውሽጣ ሰላም ዘለዋ ክትከውን የድሊ ዝብል ሓሳብ ከም ዘስመርሉ ዜና ቫቲካን ኣፍሊጡ። ኣብ መንጎ ህዝባዊ ፍጻሜታቶም ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ ስፓይና ብገለገለ ኣባላት ውሉደ ካህናት ግዳያት ግህሰት ምስ ዝኾኑ ናይ ብሕቲ ዘተ ኣካይዶም ቅዱስነቶም ምስ 6 ግዳያት ከም ዝተራኸቡን እቲ ምስቶም ግዳያት ዘካይድዎ ናይ ብሕቲ ርክብ ዳርጋ 1 ሰዓት ከም ዝወሰደ ድማ ናይ ቅዱስቲ መንበር ዜናን ክፍሊ ማሕተምን ዋና ሓላፊ ብሩኒ ኣብ ዘቕረቦ ፀብፃብ ከም ዝሓበራን እቶም ጉዳያት ቤተ ክርስቲያን ንከምዚ ዝኣመሰለ ዝሕዝን ጉዳያት እትህቦ ምላሽ ዝያዳ ውፅኢታዊ ንምግባር ዝዓለመ እማመታት ዘቐረበ ከም ዝኾነን እቶም ጉዳያት ርእሰ ሊቃነ ጳጳሳት ስቃዮም ናቶም ዝገበርዎ ኮይኑ ከምዝስምዖም እውን ይረጋግፁ ከም ዝበለ ዜና ቫቲካን ይሕብር። ምሸት ርእሰ ሊቃነ ጳጳሳት ኣብ ማድሪድ ኣብ ዝርከብ ካቴድራል እኖና ቅድስቲ ድንግል ማርያም ዘኣልሞዳና ናይ ርእሰ ሰበኻታት ማድሪድ ሓላዊት ቅድስቲ ናይ ጸሎት ስነ ስርዓት ከም ዘካየዱን ነቲ ምስሊ ቅድስቲ ድንግል ማርያም ዝተነብረሉ ፈራስ መንደቕ ኣብ ዘስምዖ ቃለ ምዕዳን ሓድሽ ጽቡቕ ንነባርን ነገር ክንሓንፅ ፍቓደናታት ክንከውን ዝዕድመና እዩ እንክብሉ ብምስትንታን ንኩሎም ካብ ምስክርነት እምነቶም ከይበኽሩ ተማሕፂኖም ናብ ድንግል ክጥምቱ ድማ ከምዝዓደሙ ዜና ቫቲካን ኣፍሊጡ። ኣነ ከም ዝግምቶ ንሓደ ተፃዋታይ ኩዕሶ እግሪ ኣብዚ ናይ ስፖርት ሜዳ ሸቶ ምምዝጋብ ኣብ ሂወቶም ነባሪ ኣሰር ዝገድፍ ነገር እዩ። ግን ሎሚ ቤተ ክርስትያን ማድሪድ ብሓቂ ዘይርሳዕ ሸቶ ኣመዝጊባ ኣላ እንክብሉ ድማ ኣብቲ ኣብ ዓብይ ናይ ማድሪድ በርናቤይ እተሰሜ ናይ ስፖርት ሜዳ ምስ ልዕሊ 80,000 ዝግመት ህዝቢ ርእሰ ሰባኻታት ማድሪድ ተራኺቦም ኣብ ዝስምዖም መደረ ብምምልካት ኣቃልቦኦም ካብ ዓለማዊ ዓወት ናብ ዝዓመቐ ዓወት ኣብ ዝብል ሓሳብ ገይሮም ጽብቕቲ ኣቕለስያዊ ስድራ ቤት ብምዃኖም ድማ ዝተሰምዖም ሓጎስ ገሊፆም ኣገዳስነትን ጽባቐን መዝሙርን ሙዚቃን ብምስትውዓል ኩሉ ሰብ ነቲ መንፈሳዊ ስነ ጥበብ ሕያውነት ዳግማይ ክንመሃር ብድሆ እዩ። ብዘይ እዚ ኣዋጅ ወንጌል እውን ከይተረፈ ዘይስቡእ ዝደጋግም ትርጉም ዘይብሉን ዘየስምርን ንዘይምትእምማንን ቦታ ዝህብ ይኸውን እንክብሉ ኣስተብሂሎም ማድሪድ ከም ርእሰ ሰበኻ ቤተ ክርስትያን መጠን ብሓባር ኮይና ነቶም ብምስልታትን ቃላትን ዝድብደቡ ግን ከዓ ፍትሒ ዝጠመዩን ንሓቂ ዝፀምኡን ብሉፃት ሓይልታት ሰብኣውነት ዝፈትሕ ወንጌላዊ ምስክርነት ከተቐርብ ስለ እትኽእል ኣይትፍርሁ ቢሎም ናብ ናይ ወንጌል ሙዚቃ ኣምር ምልስ ቢሎም እዚ ሙዚቃ እዚ ከዓ ንሰባት ኣብ ልቢ ምስ ዝበፅሕ ተቐባልነት ከም ዝስምዖም ይገብር። ንኩሎም ከም ክፉት መፅሓፍ ቅዱስ ኩኑ ፍቕሪ ንኩሉ ሰብ ከም ቤቱ ኮይኑ ከም ዝስምዖ ዝገብር ቋንቋ እዩ ብዝብል ኣስተንትኖ ማመደረኦም ከም ዝዛዘሙ ዜና ቫቲካን ኣፍሊጡ። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ ስፓይና ናብ ባርቸሎና ኣብ ዝኣተውሉ እዋን እቲ ናይቲ ከባቢ ቤተ ክርስትያን ንቅዱስ ኣቦና ድሙቕን ውሉዳውን ኣቀባብላ ከም ዝገበረሎም ዜና ቫቲካን ይሕብር። ሰሊቃነ ጳጳሳት ሊዮን መንበር 14 ኣብ ባርቸሎና ምስ በፅሑ ኣብ ካቴድራልታ ከተማ ናይ ፍርቂ መዓልቲ ፀሎት ከም ዝመርሑን ማሕበረሰብ ካቶሊክ ድማ መሰኻኽርን ነብያት ሓድነትን ክኾኑ ከም ዘተባብዑ ዜና ቫቲካን ኣፍሊጡ ካልኣይ እግሪ ዑደት ሰሊቃነ ጳጳሳት ሊዮን መንበር 14 ናብ ስፓይና ብፀሎት ፍርቂ መዓልቲ ኣብ ባርቸሎና ካቴድራል ቅዱስ መስቀልን ቅዱስቲ ኤውላልያን ብመምራሕ ናይ ባርቸሎና ዓዶቶም ከም ዘበገሱን ቅዱስነቶም ማዕርፎ ነፈርቲ ምስ በፅሑ ብጳጳሳትን ጉባኤ ማሕሌታውያን ሰብ መዝን ኣባላት ሰብ ውፊ ህወትን ተማሃሮ ዝረኣ ክህነት ስራሕተናታት ካቴድራል ወለንተይናታትን ብዝሕብ ዘለዎም መልእስያት ናይ ሓጎስ ኣቀባብላ ከም ዝገበረሎም ዜና ቫቲካን ኣፍሊጡ ካቴድራል ቅዱስ መስቀልን ቅዱስቲ ኣውላልያን ምስ ኣተዉ ናይ ፍርቂ መዓልቲ ጸሎት ቅድሚ ምምራሖም ኣብ ፊት ቅዱስ ቁርባን ሓፂር ናይ ግሊ ጸሎት ኣቕሪቦም ምስ ኣብቅዑ መዘምራን መኽፈቲ መዝሙር ምስ ኣቕረቡ ኣብቲ ናይ ፍርቂ መዓልቲ ጸሎት ኣብ ዝለገስዎ ስብከት ምእመናን መርዓትን ኣካልን ከስተንትኑ ከም ዝዓደሙ ዜና ቫቲካን ኣፍሊጡ ቤተ ክርስትያን ብቐዳምነትን ልዕሊ ኩሉን ፍቕርቲ መርዓት ምዃና ገሊፆም ካቶሊክ ካብ ማሕበረሰብ ባርቸሎና ምስቲ ሃብታም ብዙሕነት ህያባትን መንፈሳዊ ውህበትን ውልቃዊ ዛንታታትን ነዚ ምስክር እዩ ከም ዝበሉ ዝሓበር ዜና ቫቲካን ኣስዒቡ ኣምላኽ ኣብዚ ክትህል ድላዩ እዩ ምኽንያቱ ብሓባር ብምዃንኩምን ኣባኻትኩም ፍሉይን ቅዱስን ፅባቐን ሰናይን ስለ ዝፈቱ እዩ ሎሚ ነቲ ኣብ ባርቸሎና ዘሎ ማሕበር ቅዱሳን ክትውክሉ መሪፅኩም ኣሎ ቤተ ክርስትያን ፍረናይቲ ዝቕድምን ካብ እግዚኣብሔር ዝመ ጽን ናይ ፍቕሪ ተግባር ምዃና ኣስሚሮም እዚ ማለት ቤተ ክርስትያን ብትሑትን ኣመስጋንን ልቢ ከተፍቅር ብምፍቃድ ልዕሊ ኩሉ ተዓቢ ምኽንያቱ እቶም ብኣምላኽ ዘፍቅሩ ጥራይ እዮም ምስ ካልኦት ናይ ፍቕሪ ስራሕ ክሃንፁ ዝኽእሉ ከም ዝበሉ ዜና ቫቲካን ኣፍሊጡ ቀፂሎም ነቲ ካልኣይ ምስሊ ማለት ነቲ ኣካል ዝብል ቃል እንከስተንትኑ ኩላትና ምስ ክርስቶስ ሓደ ኣካል ምዃንና ተዓዚቦም ልክዕ ከምቲ ኣብ ሓደ ኣካል ዘሎ ዝሓየሉ ካልኦት ዝደኸሙ ኣባላት ኣሎ ብተወሳኺ ገለ ኣባላት ቤተ ክርስትያን ርእያት ኮይኖም ንደጋዊ ዓለም ርእዩ ዝኾነ ዕዮታት ክፍፅሙ እንከለዉ ገለ ድማ ህቡኣን ካብ ውሽጦም ዝሰርሑ ኣብ ገሊኡ ኣጋጣሚታት ብዘይምቁራት ዝሰርሑን ዝኾነ ሰብ ከየዝተባሃለሎም ኣገደስቲ ዕማማት ዝፍፅሙን እዮም ኣብ ቅድሚ ከምዚ ዝበለ ብዙሕነት ንሕና ሓደነት ስለ ዘሎና ሓያላት ኢና ብሓደ መንፈስ ድማ ህያው ስለ ዝኾንና ኢና ንድሕን ብምባል ምእመናን ንሓድነት ቀዳምነት ክህብሉ ኣተባቢዖም ኣብዛ ብወግእን ምፍለላይን ዝዓነወት ዓለም ከምኡ እውን ኣብቲ እናተበታተነን ውልቃውነትን እናወሰኺ ዝኸይድ ዘሎ ሕብረተሰብ ርእሰ ሊቃነ ጳጳሳት ንክርስትያን ሰማዕታት ክኾኑ ተማሕፂኖም ማለት ናይ ሓድነት ናይ መቐባል ናይ ስኒትን ናይ ሰላምን መሰኻኽርን ነብያትን ዋላ እውን ብዋጋ መስዋእትነትን ርእሰ ክሕደትን እንክብሉ ዝለገሶ ስብከት ከም ዝዛዘሙ ዜና ቫቲካን ኣፍሊጡ
1: ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ ከተማ ባርሴሎና ኣብ እተገብረ ናይ ጸሎት ስነ ስርዓት ንመንእሰያት መንፈሳዊ ህርፋኖም ከቕልብሉን ኣብ መንጎ ስቓይን ኣእምራዊ ሕማምን ኣብ ህላዊ ኣምላኽ ክውከሉን ከምኡውን ይቕረ ምባል ከም ሓደ ተግባር ዘይኮነስ ከም ቀስ ብቐስ ናይ ምሕዋይን ዕርቅን ጉዕዞ ገይሮም ክርእይዎ ኣተባብዕዎም ትማሊ ሶሉስ ዕለ 9 ሰነ ኣብቲ ኣብ ከተማ ባርሴሎና ዝርከብ ሉዊስ ካምፓኒ ኦሎምፒክ ዝተሰሚየ ናይ ስፖርት ሜዳ ምስ መንእሰያት ኣብ እተገብረ ናይ ጸሎት ስነ ስርዓት ተሳቲፎም ብዛዕባ ተሓድሶ ኣእምራዊ ጥዕናን ስቓይን ዓመፅን ይቕሬታን ዝገልጽ እቶም መንእሰያት ንዘቕረብዎ ሰለስተ ምስክርነታት ድማ ምላሽ ሃብሉ ርእሰ ሊቃነ ጳጳሳት ነቲ ኣብ ዝቐረበ እዋን ምስጢረ ጥምቀት እተቐበለ መንእሰይ ፌራን ኣሳልጦን ተፈላጥነትን እናሃለዎ ክንሱ ብዛዕባ ዘሕለፎ ባዶነት ዝሃቦ ምስክርነት ጠቒሶም ከምዚ ዝኣመሰለ ህውከት ክንፈርሖ ዘይግባእ ደኣ እምበር ክንቅበሎ ከም ዘለና ገለጹ ንሕና ንመወዳእታ ዘይብሉ ህይወት ኢና ተፈጢርና ድማ በሉ ስለዚ ከኣዩ ነፍሲ ወከፍ ውሱን ኣድማስ ነፍሲ ወከፍ ስጉምትታት ነፍሲ ወከፍ ዓወት እናሃለወ ክንሱ ንቕድሚት ዝደፍኣናን ምንዳይ ክንቅጽል ዝዕድመናን እዝዩ ክብሉ ንመስከሩሎም ነቲ ኣምልኾ ጣዖት መኽሰብን ስራሕን ከምኡውን ርእሰ ኣምልኾ ክብሉ ዝገለጽዎ ሓሳብ ኣመልኪቶም እውን ኣጠንቀቑ ንሕልናና ንምድንዛዝን ንእተወሰነ ኣረኣያ ሕብረተሰብ ንምቕራጽን ተባሂሉ እተዳለወ መደንዘዝ እዩ ክብሉ እውን ጸውዕዎ ኣብ ክንዲኡስ ንመንእሰያት ወትሩ ኣቓለቦኦም ዝሰርቕ ባህሊ ስቕታን ውሽጣዊ ጽሞናን ብምምዕባል ከሸንፍዎ ኣተባብዕዎም ንውሽጢኹም ረኣዩ ክብሉ እውን ተማሕጸንዎም ብፍጥነት ህይወትን ደጋዊ ፈተናታትን ኣይትለዋወጡ ስቕታ ማዕብሉ ምናልባት ኣብ መዓልቲ ንሒደት ደቓይቕ ሓንሳ ወንጌል ንምንባብን ምስ ኣምላኽ ንምዝራብን ግዜ ሃልኹም ክብሉ ድማ ተላበዎም እቲ ካልኣይ ምስክርነት ካብ ካሚርና ዝስማዕ መንእሰይ ዝተዋህበ ኮይኑ ብዛዕባ እቲ ምስ ጭንቀትን ኣብ ዝሓለፈ እዋን ምስ ፈተነ ቅትለት ዝገበረቶ ቃልስን ብግህዶ መስከረት ፍጹም ጸልማት ኣብ ዝመስለሉ እዋን ኣምላኽ ኣበይ ከም ዝርከብ ክትሓትትን ከላ ድማ ነቲ ንሳ ካልኣይ ዕድል ክትብል ዝጸዋዓቶ ነገር ከም ዝረኸበት እውን ገለጸት። ስለቲ ዝረኣየቶ ትብዓት ኣመስገንዋ። ኣእምሮኣዊ ጥዕና ኣብቶም ዝማዕበሉ ሕብረተሰብና ወስኸ ይኸይድ ከም ዘሎ ገለጹ። እዚ ንሰባትን ንጥዑይ ሚዛኖምን ኣብ ሓደጋ ዘእቱ ጸቕጥታትን ትጽቢታትን ንውጥረት ዘቃልዕ ናይ ምዕባለ ኣተሓሳስባ ዓሚቕ ጌጋ ከም ዘሎ ዝሕብር ምልክት እዩ ድማ በሉ። ብዛዕባ ሕማማት ክርስቶስ ብምስትንታን ብዛዕባ እቲ ጐይታናን መድሓኒናን ኢየሱስ ክርስቶስ ዘሕለፎ ስቓይን ክሕደት ደቂ ሰባትን መከራን ጠቒሶም ወዲ ኣምላኽ ንዅሉ ጭንቀትን ጽምዋን መከራን ደቂ ሰባት ኣብ ስጋኡ ማለት ኣብ ገዛ ርእሱ ተቐበሎ ክብሉ እውን መስከሩ። ኣብቲ ጸልማት ሰዓታት ጐይታናን መድሓኒናን ኢየሱስ ክርስቶስ ኣብ መስቀል ክመውት እንከሎ ንስቓይና ተኻፊሉ ገጽ እትርሕሩሕ ኣምላኽ ገለጸልና። ኣብ ስቓይ ኣምላኽ ከም ዘየለ ክመስል ከም ዝኽእል ኣፍልጦ እኳ እንተሃብሉ መስቀል ግን እተፈልየ ዛንታ ክነግረና ከም ዝኽእል ኣትሪሮም ተዛረቡ። መስቀል ጐይታናን መድሓኒናን ኢየሱስ ክርስቶስ ኣምላኽ ከም ዘይሓድገናን ኣብ እዋን ስቓይን ጽምዋን ምሳና ከም እተሰቕለን ኣብ መንጎና ከም ዘሎን እዩ ዝነግረና ክብሉ ድማ መዓድዎም። እዚ ከምዚ ኢሉ እንከሎ ንክርስትያን ምእመናን ብዛዕባ መከራ ሓደ ተራ ዝኾነ መግለጺ ከይህቡ ኣጠንቀቑ። ንቓንዛ ደቂ ሰባት ላዕሊ ላዕሊ ጥራይ ብምርኣይ ናብ ፍቓድ ኣምላኽ ወይ ምስ ገለ ምስጢራዊ ውጥን ብምትሕሓዝ መንፈሳዊ ክንገብሮ የብልናን በሉ። ኣምላኽ ንመከራና ኣይደልዮን እዩ፣ እኳ ደኣ ንመከራና ምሳና ኮይኑ እዩ ዝካፈሎ። እቲ ሳልሳይ ናይ መወዳእታ ምስክርነት ካብ ሓንቲ ሰሲልያ ዝስማ መንእሰይ ዝተዋህበ ኮይኑ ንዝወረዳ ዘቤታዊ ዓመፅን ወልፍን ካብ ስድራ ቤታ ምፍላይን ዝመልአ ቈንዕነታ ኣዘንተወት። በቲ ኣብ ማእከል ካቶሊካዊ ክንክን ዝረኸበቶ ደገፍ ድማ እምነት ምስ ረኸበት ኣቦኣ ነዲያ ክቐትላ ብምፍታኑ ብኸመይ ይቕረ ክትብለሉን ምስ ኣምላኽ ብኸመይ ክትዕረቕ ከም እትኽእልን እውን ሕቶ ኣቕርበት። ርእሰ ሊቃነ ጳጳሳት ልዮን መጀመርታ እቲ ንገዛ ርእሳ ኣምላኽ ኣበይ ነይሩ ኢላ ተሓቶ ዝነበረት ሕቶ ጠቒሶም ኣስተንተኑ። ነቲ ብሕድሪ ንዓናት ተዋህበና ሓላፍነት ተመሊስና ንኣምላኽ ክንህቦ ኣይንኽእልን ኢና በሉ። ኣምላኽ ካብ ላዕሊ ብኡ ንብኡ ዘድልየና ነገራት ብምሃብ ከም ዝምልሰልና ወይ እከይ ንኸይፍጸም ብተኣምራታዊ መንገዲ ከም ዝከላኸለልና ክንሓስብ ኣይንኽእልን ኢና። ኣብ ክንዲኡስ ንኹነታት ዓመፅ ሕብረተሰብ ንገዛ ርእሱ ክምርምሮን ክፍውሶን ከም ዘለዎ ገለጹ። ዓመፅ እንተኣልዩ ስስዐ ኸዓ እንተሰፊኑ ኣብ መንጎ ኣባላት ስድራ ቤት ዘላ ፍቕሪ እውን ናብ ጽልኢ እንተተቐይሩ ንቀላሳ ሓይሊ ሕብረተሰብና ባህሊ ውልቀ ሰባትን ፈተናን ዓመፅን ኣብ ሕቶ ከነእትዎ ኣሎና። ኣምላኽ ግን ኣይኮነን ብዛዕባ እዚ ዝሕተት። ርእሰ ሊቃነ ጳጳሳት ብዛዕባ ይቕሬታ ክምልሱ ኸለዉ ከም ሓደ ተግባር ዘይኮነስ ቀስ ብቐስ ዝካየድ መስርሕ ገይሮም እዮም ዝገለጽዎ። ይቕረ ምባል ውሳጣዊ ቁስልና ዘሕውየልና ሓያል ፈውሲ እከዩ፣ ከም ክፍሊ መስርሕን ጉዕዞ ህይወትን ጌርና ክንርእዮ ኸዓ ኣሎና በሉ። ነቶም ከቢድ ስቓይ ዝወረዶም ይቕረ ምባል ክሳብ ክንደይ ከቢድ ምዃኑ ኣፍልጦ ብምሃብ መብዛሕትኡ ግዜ ኣምላኽ ነቲ ኣብ ልቢ ወዲ ሰብ ዘሎ ዝቖሰለ ቦታታት ከሕውየልና ብምሕታት ከም ዝጅምር እውን ኣጉልሑ። ናብ ይቕሬታ ክንበጽሕ ብናኣሽቱ ስጉምትታት ንቕድሚት ንጓዓዝ ክብሉ እውን ተላበው። ምስ ዝሓለፈ ኩነታትና ዕርቂ ምግባር በብቕሩብ እዩ ዝካየድ ድማ በሉ። ይቕረ ምባል ማለት ናይ ግድን ነቲ ናይ ቀደም ርክብ ምምላስ ማለት ከም ዘይኮነ እውን ኣነጺሮም ገለጹ። ብፍላይ ከዓ ዓመፅ ኣብ ዝተፈጸመሉ እዋን ንሰብ ጽቡቕ ዝንባሌ ክንሕዝ፣ ንዅሉ ዓይነት ጽልኢ ወይ ሕነ ምፍዳይ ክንነጽጎ፣ ብእተኻለና መጠን ነቲ ርክብ ከነዕርዮ ክንጽዕር፣ ምናልባት እውን ምእንቲኡ ክንጽሊ ንኽእል ድማ ኢና በሉ። ኣብ መደምደምታ መልሶምን መደረኦምን ነቶም ዘሳቒ ተዘክሮታት ዘሕለፉ ሰባት ተስፋ ኸይቈርጹ ኣተባብዕዎም። ኣምላኽ ቀስ ብቐስ ንቂም ናብ ምሕረትን ርሕራሕን ክቕይሮ ከም ዝኽእል ክተኣማመኑ ድማ ተማሕጸንዎም። ርእሰ ሊቃነ ጳጳሳት ልዮን ምስ መንእሰያት ድሕሪ ምዝርራቦም ኣብ ምሳሌ ኒቆዲሞስ ዘተኰረ ኣስተንትኖ ቃል ኣምላኽ ኣካፈልዎም። ነፍሲ ወከፍ ሰብ ኣብ መንጎ ምጥርጣር ህይወት ትርጉምን ሓቅን ፍቕርን ዝደሊ ከም ናይ ለይቲ ነጋዲ ምዃኑ እውን ገሊጾም፣ ንሕና ናይ ፍቕሪ ለመንቲ ኢና፣ ብሓቂ ድማ ንጠምዮን ንጸምዖን ኢና በሉ። ዝድግፈና ዘነቓቕሓናን ምስጢር ህይወትና ንኽርዳእ ዝሕግዘና ዓሚቕ ትርጉም ድማ ንደሊ ኢና። ነፍሲ ወከፍ ሰብ ህይወትን እምነትን ኣብ ጸልማትን ሕንፍሽፍሽን ጥርጣሬ ከም ዘጋጥም ኣስተንተኑ። ይኹን እምበር ነዚ ህሞት እዚ ከም ምልክት ፍሽለት ጌርና ኣብ ክንዲ ንርእዮ፣ ነቶም ኣባኡ እተረኽቡ ከም ናይ ተሓድሶ ኣጋጣሚ ገይሮም ክርእይዎ ዓደምዎም። ኒቆዲሞስ እዘን ለይቲ ዚአን ንህይወትናን ንናይ እምነት ጉዕዞናን ንነብረሉ ዘለና ታሪኽን ዘሰኒያና ናይ በረኸትና ለይትን ናይ ዳግም ምውላድና ስፍራን ወትሩ ሓድሽ ህይወት እትውለደሉ ማህፀንን ምዃነን ይምህረና ብሉ ጸልማት ነቲ ሰባት ዝኽደንዎ ናይ ገጽ ጭምብል ቀንጢጦም ነቲ ኣድላይ ዝኾነ ነገር ክገልጹ ከም ዘኽእሎም ብምግላጽ ኣምላኽ ለውጢ ከም ጻሉ ዝኽእል ባዶ ቦታ እዩ ክብሉ ብምስትንታን ሓድሽ ነገር ክፈጥር ከም ዝኽእል ኣስተብሃሉ እቲ በታለይቲ እቲኣ እተፈጥረ ባዶ ቦታ ወላ እውን መልክዕ ስቓይ ወይ ዕጋበት ተስፋ ምቁራጽ ወይ ዘይምትእምማን እኳ እንተነበረ ሓድሽ ህይወት ንኽትቅበልን ንኽትልወጥን ንምሕዳስን ሓደ ኣጋጣሚ ክኸውን ይኽእል እዩ በሉ ኣብቲ ጐይታናን መድሓኒናን ኢየሱስ ክርስቶስ ምስ ኒቆዲሞስ ዝገበሮ ርክብ ኣብ ወንጌል ተመርኩሶም ኣምላኽ ንደቂ ሰብ ብኩነኔ ዘይኮነስ ንምድሓንን ንምምላስን ባህጊ ከም ዘለዎ ኣጉልሑ በዚ ምኽንያት እዚ ንሕና እውን ንለይቲ ክንፈርሕ ኣይተጸዋዕናን ናይ ገዛ ርእስና ለይቲ ይኹን ናይ ቤተ ክርስቲያን ከምኡ እውን ኣብ ከባቢናን ኣብ ሕብረተሰብናን ዘሎ ለይቲ ክንፈርዶ የብልናን በሉ ናብ ዘመናዊት እስጳኛ ምልስ ብምባል ነቶም ኣባኡ እተረኽቡ ምእመናን ብዛዕባ እቲ ንሕብረተሰብ ዘጋጥሞ ዘሎ ብድሆታት እንተላይ ድኽነትን ማሕበራዊ ምክፍፋልን ባህላዊ ለውጥን ብቕንዕና ካሓስቡ ጻውዒት ኣቕረቡሎም እዚ ሃገር እዚኣ ነፍሲ ወከፍ ሰብ ብኽብሪ ዝነብረላ ኩሉ ሰብ ከም መንነቱ ዝፍቀረላ ንዅሉ ባህ እትብል ስፍራ ክትከውን ትኽእል እያ ድማ በሉ ርእሰ ሊቃነ ጳጳሳት ኣስተንትንኦም ኣብ ምዝዛም ንዅሎም እቶም ካብ ርሑቕ ዝመጹ ነጋድያንን መንፈሳውያን በጻሕትን ብርሃን ወንጌል ካብ ለይቲ ናብ ብርሃን ክመርሖም ከም ዝኽእል ብምትእምማን ንኣምላኽ ብግሉጽነትን ብምትእምማንን ክደልይዎ ኣተባብዕዎም ኣምላኽ ዝኾነ ይኹን ነገር ክጠፍእ ኣይደልን እዩ ክብሉ ድማ ደምደሙ ሕጂ እውን እንተኾነ ናይ ዘለኣለም ህይወት ክህበናን መወዳእታ ናብ ዘይብሉ ሓጐስ ክመርሓናን ይደሊ ኣሎ
2: ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ ስታድዮም ሳንቲያጎ ቤርናቡ ምስ ማሕበረሰብ ምእመናን ርእሰ ሰበኻ ማድሪድ ኣብ ዝገብርዎ ርክብ ካብ ምላእ ማሕበረሰብ ምእመናን ርእሰ ሰበኻ ኣብ ዝሃብዎ ምስክርነት ተመርኪሶም ብዛዕባ ጥምቀትን ሲኖዶሳውነትን ስብከተ ወንጌልን ኣስተምሂሮም ምስ ማሕበረሰብ ርእሰ ሰበኻ ማድሪድ ኣብ ዝተራኸቡሉ እዋን ንካቶሊካውያን ምእመናን ኣብታ ብቕልጡፍ እትልወጥ ዘላ ከተማ ጩራ ተስፋ ክኾኑ ጻውዒት ኣቕሪቦም እዚ ርክብ እዚ ርእሰ ሊቃነ ጳጳሳት ናብ እስጳኛ ኣብ ዝገብርዎ ዘለዉ ሃዋርያዊ ምብጻሕ ኣብ ሳልሳይቲ መዓልቲ እዩ ነይሩ ድምፂ ብዙሓት ምእመናን ናብታ ሃገርና እትርከብ ቤተ ክርስቲያን ድማ ብግልጺ ተራእዩ ቅድሚ እቲ ርእሰ ሊቃነ ጳጳሳት ዘቕረብዎ ቃል ተወከልቲ ማሕበረሰብ ርእሰ ሰባኻ ድማ ነታ ኣብ ማድሪድ ዘላ ቤተ ክርስቲያን ዘንጸባርቕ ዝተፈላለየ ግላዊ ምስክርነት ኣቕሪቦም ንሳቶም ከዓ ሓደ ኣብ ህይወት ቁምስና ካብ ዝሳተፉ ምእመናን ሓደ ካብ ኣባላት ቤት ምኽሪ ምእመናን ሓደ ካብ ካህናት ሰበኻ ኣብ ቤተ ክርስቲያን ዕቑባን ሓገዝን ዝረኸበት ስደተኛ ስድራ ቤትን ከምኡ እውን ኣብዚ ቀረባ ግዜ ዝተጠምቀ መንእሰይን እዮም ነይሮም እቲ ብዛዕባ እምነትን ኣገልግሎትን ኣስተንትኖን ኣቀባብላን ዘተን ዝገልጽ ዛንታታቶም ድማ ነቲ ርእሰ ሊቃነ ጳጳሳት ብዛዕባ ሕብረትን ስብከተ ወንጌልን ሚስዮናዊ ጸዋዕታ ቤተ ክርስቲያን ኣብ ዘመናዊ ሕብረተሰብን ዘቕረብዎ ቃል ዘንጸባርቕ ህያው ዝኾነ ሃዋህው ፈጢሩ ነቶም ኣብቲ ስታድዮም ተኣኪቦም ዝነበሩ 80,000 ዝኾኑ ምእመናን ኣብ ዝሃብዎ ቃል ነቲ ምሸት ዓብዪ ናይ እምነት መዝሙር ብምባል ክገልጽዎን ከለዉ ንሊቀ ጳጳሳት ማድሪድ ብፁእ ካርዲናል ሆሴ ኮፖካኖ ድማ ነቲ ምስሊ መዝሙርን ውህደትን ንህይወት ቤተ ክርስቲያን ንምርዳእ ብዝሕግዝ መንገዲ ስለ ዘቕረብዎ ኣመስጊኖም ቁፅርታትን ሓበሬታታትን ጭብትታትን ንበይኑ ማሕበረሰብ ንምህናፅ እኹል ኣይኮነን ድሕሪ ምባል ልብታትና ብሓባር ክዝምር ክኽእል ኣለዎ ክብሉ ገሊፆም ብፍላይ ነቲ ብዛዕባ ጥምቀት ናይ ለውጢ ሓይሊ ምዃኑ ዝመስከረ መንእሰይ ብምጥቃስ እምነት ንህይወት ውልቀ ሰባት ጥራይ ዘይኮነ ነቲ ውህበትን ተውህቦን ከመይ ምዃኖም እንርዳኣሉ መንገዲ እውን ከም ዝቕይሮ ጠቂሶም እቲ ከም ብሕታዊ ውህበት ኮይኑ ዝውሃበካ ጸጋ ንሓባራዊ ረብሓ ምዃኑ እውን ገሊፆም ብዛዕባ ኣብ መንጎ ብዙሕነትን ሕብረትን ዘሎ ምትእስሳር ንምግላጽ ካብታ ግሩም ሰብኣውነት እትብል ዓዋዲት መልእኽቶም ብምጥቃስ ነህምያ ንመናድቕ ኢየሩሳሌም ንምህናጽ ነቶም ህዝቢ ብኸመይ ከም ዘዋሃሃዶም መብርሂ ሂቦም ብተመሳሳሊ ድማ እቶም ሎሚ ዘለዉ ክርስትያን ብምስማዕን ብዘተን ብሲኖዶሳውነትን ኣቢሎም ንፍልልያት ናብ ምንጪ ሓድነት ክቕይርዎ ጽውዓት ምዃኖም ኣዘኻኺሮም እትብድሆ ብፍላይ ኣብተን ከም ከተማ ማድሪ ዝኣመሰላ ብዙሓት ባህልታትን ልምድታትን ተመክሮታትን ዝራኸቡለን ዓበይቲ ከተማታት ዓብዪ ምዃኑ ገሊጾም። በዚ ምኽንያት እዚ ንኩሎም ካቶሊካውያን ምእመናን ነቲ ዘሎ ፈተናታት ክቃለስዎን ናብቲ ሓድሽ ባህላዊ ዛንታታትን ማሕበራዊ ክውንነታትን መልክዕ ዝሕዘሉ ናብ ማእከል እታ ከተማ ገጾም ክጓዓዙ ኣተባቢዖም። ኣብዚ መዳይ እዚ ሕውነት ኣገዳሲ መዳይ ክርስትያናዊ ምስክርነት ምዃኑ እውን ኣጉሊሖም። ኣብቲ መብዛሕትኡ ግዜ ምክፍፋልን ምጥርጣርን ጽምዋን ዝመልኦ ሕብረተሰብ ስብከተ ወንጌል ካብ ናይ ሓቂ ሰብኣዊ ርክብ እንተ ደኣ ተፈልዩ ውፅኢታዊ ክኸውን ከም ዘይክእል ገሊጾም። ብዛዕባ እቲ ኣብ ማድሪ ዘሎ ሃብታም ብዙሕነት ብምስትንታን ምሕረት ኣምላኽ ንነፍሲ ወከፍ ሰብ ብዘይ ዝኾን ኣፈላላይ ንዅሉ ከም ዝሓቁፍ ኣዘኻኺሮም። ከምኡ ውን ተልእኾ ቤተ ክርስትያን ነቲ ኣብ ኢየሱስ ክርስቶስ ዝተገልጸ ኣድማሳዊ ጻውዒት ምልኣት ህይወት ከም ዝርአ ምግባር ምዃኑ ገሊጾም። ኣብቲ ምሸት ዝቐረበ ምስክርነት ናይ ዝሃቡ ስድራ ቤት ስደተኛታት ብምጥቃስ ድማ ብዙሓት ሰባት ብስልኢ ወይ ብተስፋ ምቑራጽ ዝተቐርጸ ፍርሒ ሒዞም ናብ ክርስትያናዊ ማሕበረሰብ ከም ዝቐርቡ ገሊጾም። ቀጺሎም ድማ ሕያውነት ካብ ሒደ ሰባት እኳ እንተመጸት ንፍርሂ ብዙሓት ክስዕሮ ትኽእል እያ ክብሉ ገሊጾም። ብዛዕባ ግደ ናይ ቁምስናታትን ናይ ሰበኻን ጉስነታዊ ቤት ምኽሪ ኣብ ዝሃብዎ መብርሂ ድማ ናብ ምምሕዳራዊ መዋቕር ጥራይ ከይድረቱ ኣጠንቂቖም። ቀጺሎም ግን እቲ ቤት ምኽሪ ምእመናን ንመንፈስ ቅዱስ ንምስማዕ ብሓባር ዝመሃሩሉን ጐይታ ንቤተ ክርስትያን ንዘመናዊ ብድሆታት ምላሽ ንኽትህብ ብኸመይ ከም ዝጽውዓ ዝፈልጡሉን ፍሉይ ቦታ ምዃኑ ድማ ገሊጾም። ንካህናት ብቐጥታ ኣብ ዝሃብዎ ቓል ድማ ነቲ ናይ ሲኖዶሳዊ ናይ ምስትንታን ጉዕዞ ኣብ ኣገልግሎቶም ከም ምንጪ ምሕዳስን ምጽንናዕን ገይሮም ክቕበልዎ ብብርሃን ወንጌል ድማ ንምእመናን ብዛዕባ ሕብረተሰብኣውን ባህላውን ለውጥታት መብርሂ ብምሃብ ክሕግዝዎም ኣተባቢዖም። ኣብ መወዳእታ ድማ ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣቓልቦኦም ናብቶም ዓዊሎም ድምፆም ኣብ ዘስምዑ ዝነበሩ ህዝቢ ብምግባር እቲ ብኣባላት ቤት ምኽሪ ምእመናን ሰበኻ ዝቐረበ ምስክርነት ብእምነትን ልክስን ህያው ዝኾነት ቤተ ክርስትያን ከም ዘንጸባርቕ ገሊጾም። ኣብ መወዳእታ ድማ እንሀት እታ ቤተ ክርስትያን ብምባል ንዂሉ ሰብ ከም ክፉት ቅዱስ መጽሓፍ ኩኑ፣ ቃል ኣምላኽ ኣብ ገጽኩምን ኣብ ሕይወትኩምን ከም ዘንጸባርቕ ይኹን፣ ፍቕሪ ንዂሉ ሰብ ከም ቤቱ ኮይኑ ከም ዝስምዖ ዝገብር ቋንቋ እዩ ክብሉ ኣተባቢዖም።
0: ክቡራትን ክቡራን ሰማዕትና ስለምክትታልኩም ነመስግን። ናይ ሎሚ መደብ ፈነወና ኣብዚ ይዛዘም። ኣብ ናይ ፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ጽንሑ። يتبارك يسوس كريستوس لاوليتور يسوس كريستوس

0: ክቡራትን ክቡራን ሰማዕትና ካብ ዜና ቫቲካን ሰናዳት መደብ ቋንቋ ትግሪና ሰላምታና ነቕርብ። ለማዕለት 11 ሰነ 2026 ዓመተ ምህረት መደብ ፈናዋና ርሰሊካን ጳጳሳት የመንበር 14 ክሳብ ዕለት 12 ሰነ ናይዘ ካይሮ ዘሎ ሃርያ ዕደት ኣብ ናይ ዕለት 10 ሰነ ውዕሎ ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ መደብ ፈናዋና እንሆ ሕጂ ይጅምር ክሳብ ፍጻሜ መደብና ምፅናሕኩም ምምሳና ክትገብሩ ካብ ዜና ቫቲካን ሰናዳት መደብ ቋንቋ ትግሪና ካባይ ካብ ስምዖንን ኣባ ተወድላነ ንዕድም ሰላምታና ይብፅሕኩም እናበልና ናብ ናይ ሎሚ መደብ ፈናዋና ሰጋግረኩም ሰናይ ምክትታል። ሩሰሊካን ጳጳሳት ሊዮን መበል 14 ኣብ ቤት ማሕቡስ ብራያንስ ቀዳማይ ኣብ ዝገብሮ ዑደት ንእሱራት ጌጋታት ሂወት ንማንነት ሓደ ሰብ ከምዘይገልፅ ብምዝኽኻር ጎይታ ካብ ዝኾነ ይኹን ዝገበርናዮ ፅቡቁ ንክፉኡን ዝበልፅ ፍቅሩ ካብ ምርኣይ ከቶ ከምዘየቋርፅ እየኩልሑ ንነፍሲ ወከፍኩም ኣምላኽ ልክዕ ከም ዘለኹምዎ የፍቅረኩም እዩ። ግን ከዓ ዝያዳ ዝሓሽኩም ክትኮኑ ድማ ይሓልመኩም። ጎይታ ንኩላትና ከም ብሓድሽ ክንጅምር ይፈቅደልና እዩ። ምኽንያቱ ሰብ ምዃንን ክርስትያን ምዃንን ማለት ፍፂምና ዘይንጋገ ማለት ኣይኮነን። እንታይ ደኣ ኣብ ምልዋጥ ንስሓ ምቕራም ልክዕ ልዕሊ ኩሉ ድማ ኣብ ምትዕራቕን ይቕረናይ ምግባርን ክክእለት ምዕባይ ማለት እዩ። እዚ ድማ ኩሉ ግዜ ዘሰኒየናን ዘፅናዓናን ሓቂ እዩ። ቅዱስ ኣቦና ንዚ ዝበሉ ዕለት 10 ሰነ ቅድሚ ፍርቅ መዓልቲ ኣብ ማእከል ቤት ማሕቡስ ብራያንስ ምብዛሕ ኣካይዶም ምስ እሱራት ተራኺቦም ኣብ ዝለገሶ ቃለ ምዕዳን እዩ። ብተወሳኺ ኣብ ዘስምዖም ማደረ እቲ ምሕረት ዝመልኦ ፍቅሩ ኩሉ ግዜ ካብቲ ዝገበርናዮ ብፅቡቅ ይኹን ብሕማቅ ከም ዝበልፅ ብምዝኽኻር ነፍስ ወከፍ ወዲ ሰብ ብእግዚኣብሄር ፍቓድ ዝተፈጥረን ዝተፋቅረኒ ብምዃኑ ጥራይ ብቑዕ እዩ። ስለዚ እግዚኣብሄር ኣጠማምታዊ ካባና ክመልስ ዝገብር ኩነታት ፈፂሙ እያሎን እንክብሉ ብኣፅንዖት ከም ዘስመሩሉ ዜና ቫቲካን ኣፍሊጡ። ነፍስ ወከፍ ወዲ ሰብ ብእግዚኣብሄር ፍቓድ ዝተፈጥረን ዝተፋቅረን ብምዃኑ ጥራይ ብቑዕ እዩ። ስለዚ እግዚኣብሄር ኣጠማምታዊ ካባና ክመልስ ዝገብር ኩነታት ፈፂሙ እያለን እንክብሉ ዘስመሩሉ ሓሳብ ብፍላይ ነቶም ካብ ዝፈትዎም ሰባት ርሒቆም ናይ ምህላው ጦር ተሰኪሞም ዘለውን ብሰንኪ ህልው ኩነታቶም ዝሳቀዩ ዘለውን ዝምልከት ምዃኑ ብምምልካት ትሕት ዝበልካ ኮይኑ ክስማዓካን ክትቅፅል ዘይግባኣካ ኮይኑ ክስማዓካን ዝድረኽ ፈተናታት ከጋጥምን ከሎ ናብቲ ንኩሉ ሰብ ፍቅሩን ቅርበትን ካብ ምርኣይ ዘይቋርፅ ኣምላኽ ኣዕንትኹም ኣልዕሉ ከም ዝበሉ ዜና ቫቲካን ሓቢሩ። ጭንቀትን ጓህን ንገለ ህሞታት ጉዕዞኻ ዝሕብር እኳ እንተኾነ ጌጋታት ሂወት ንመንነት ሓደ ሰብ ከም ዘይገልፆ ኣይትረስዑ። ቅዱስ ኣጎስቲኖስ ኣብ ኑዛዜታት ዘርእስቱ መንፈሳዊ ሰነዳቱ ጎይታ ናይ ህይወት ጉዕዞኡ ንምሳና ክካፈል ከም ዝመፅ ብምዝኽኻር ብዛዕባ እዚ እዩ ዝዛረብ። ኣብ መለኮታዊ ፀጋ ተኣሚና ብኣኡ ክንምራሕን ክንልወጥን ተፈቂድና ሕሉፍ ንመፃኢ ከመይ ገይሩ ከም ዘይኹንን እንታይ ደኣ ከምቲ ኣብ ቅዱስ ዝበሎ ኣብ ህይወትና ዝቅፅል ውሳኔታትናን ምርጫታትናን ናይ ምቕያር ተኽእሎ እዩ ዘቅርበልና። በዚ ድማ ንጎይታ ኣብ ልቦም ቦታ ክገብሩን ገፁ ክደልዩን ዓዲሞም ፍቅሩ ክመርሓና ንፍቀደሉ። ኣብቲ ብቐፃሊ ተስፋ ክንገብር ዝዕድመና ንጣበቕ። ምኽንያቱ ንሱ ዝኾነ ኣካላዊ ዕንቅፋት ከይበፅሓና ክዓግተና ዘይክእል ድንቂ ኣድማስ የርእየና እዩ እንክብሉ ኣረጋጊፆም ሎሚ እውን ጎይታ ኣብ መንጎና ከም ዝነብር ንክንፈልጥ ይሕግዘና። ብዕምቀት ንሕልናና ይዛረበ ከም ዘሎ ድማ ከም ዘስተብሃሉ ዜና ቫቲካን ኣፍሊጡ። ዕድል ክንህቦ ጥራይ እዩ ዝፅበእ ዘሎ። በዚ ድማ ርሰሊቃን ጳጳሳት ሊዮን ሕልሚ ኣምላኽ ክትሓልሙን ከም ሓድሽ ከጀምረናን ክትፈቅድሉ እዕድመኩም ኣለኹ እንክብሉ በዚ ዘፀናና ቃል ዝንቶም እሱራት ብፍሉይ መገዲ ንኣዳኣዊ ኣማላድነት ኣድና ቅድስቲ ድንግል ማርያም ኣወኪፎም ሆርያ ብራኬ ብምሃብ ዝለገስዎ ቃለ ምዕዳን ከም ዝዛዘሙ ዜና ቫቲካን ኣፍሊጡ።
1: ርሰሊቃን ጳጳሳት ሊዮን መበል 14 ኣብቲ ኣብ ከተማ ባርሴሎና ምስ ኣገልግልቲ ማሕበራት ግብረ ሰናይን ድሕንነትን ኣብ ዘካየድዎ ርክብ ንሓደ ንእሽቶ ቆልዓ ብዛዕባ ስቃይን ይቕረ ምባልን ትርጉም ሂወትን ዘቕረበሎም ሕቶታት መልሲ ሂቦም። ንክርስትያን ምእመናን ድማ ሓቀይና ልግሲ ኣብ ነፍሲ ወከፍ ወዲ ሰብ ንክርስቶስ ኣፍልጦ ብምሃብ ከም ዝጅምር ኣዘኻኽርዎም። حده قلعه بزعبه هیوتن سقاین یقرم بالن مدبات املاخن زقرب وحطوتات تمال ربع دهر قطری ابتر سلیکان باباسات لیون مبل 14 اب بارسلونا نایزرکب ماکل نای گبرسن نای اگلگلوتات بیت خرستیان اگلگلتی اب زکاید و بحتا و رکب نخزر عربو من گد خفترلوم قدوس عبونا اب حمشیت معالت نایت زکاید و زلو هواری و عدت ناب هگر اسپانیا مس محبرات گبرسن ناین دهننتن اب بیت خرستیان دبر قدوس اگوستینوس اب تراخب الوان نتی رینزوز سمو و دشدشت عامد کل عاز صحافلوم دبداب بی قدم ملس محابوم ندخاتاتن ارگاویانن سدتیناتاتن ام گلگال زساتفو زلو سبات زهابو و مسکرنت ون سمعو رسالی کانبا پسات کت سیلوم نتو مابزوریا اوم تاکیب ام زنبرو محبر سب زلو و مسگان ام فقرن نمگلاز حانسا دو بلو ابزب حقی اب گزای کم زلو خو خوینیو زسمعن زلو دم مابلو رسالی کانبا پسات وسیخوم بیت خرستیان قدوس اگوستینوس کم ود قدوس اگوستینوس متن نقدوس نتوم فلو یاگد داسنت کم زلو افلو تو کوان تهابلو نلعلی 4 زسنح بحتاو تمکرو اموون اکافلووم قدوسنتهم تذكروا من كغلصو نمجمر تاغيزي نابزا بيت خريستيان ازي ازمصاكو بشحنت شعات تميتن 84 تنيو زنبره يبلو كابرومانا ميلانو بمريتنا تغواسكو خلخو اب بارسيلونا ابزي بيت خريستيان قدوس اغوستينوس علامو كبصح بلكو انتخونا جن

እቲ ኣብ ሃገረ ፔሩ ዘሕለፍዎ ዓመታት ብሓጐስ መስከሩ። ኣባኡ ድማ ኣብቲ ኸባቢ ምስ ዝርከቡ ጕጅለታት ኩዕሶ እግሪ ይከታተሉን ምስ ተምሃሮ ዘረኣክነት እውን ይጻወቱ ምንባሮም ኣዘንተውሎም። ንእሽቶ ስፖርት ንዅሉ ሰብ ጽቡቕ እዩ ድማ በሉ። ጥዕናና ኣብ ኣካላትና፣ ኣእምሮና፣ ነፍስናን ክንዕቅበሉ እንኽእል መንገድታት ከነናድያ ኣለና ክብሉ እውን ተላበው። ንጽብሒቱ ዋንጫ ዓለም ክጅምር ምዃኑ ብምዝካር ድማ ርእሰ ሊቃነ ጳጳሳት ንኩዕሶ እግሪ ከም ሓደ ምሳሌ ናይ ህይወት ጠቒሶም ኣስተንተኑ። ህይወት ንበይንና ንምዕዋት ንገብሮ ቅድድም ኣይኮነትን ድማ በሉ፣ ከም ናይ ጸወታ ጋንታ እያ ክብሉ እውን ኣዘኻኸሩ። እቲ ኣዝዩ ተብህቦ ዘለዎ ተጻዋት እውን እንተኾነ ንኻልኦት ምስታፍ እንተኣበየ ኣብ መወዳእቱ ከም ዝፈሽል ብምግላጽ ናብቶም ኣባኡ ዝተረኽቡ ወለንተይናታትን ኣገልገልቲ ግብረ ሰናይን ብምጥቃስ ነዚ ናይ ምትሕብባርን ኣገልግሎትን መንፈስ ስለ ዘንጸባርቑ ኣመስገንዎም። ሓደ ሰብ ኮኸብ ክኸውን ይኽእል እዩ። ነታ ኩዕሶ ናብ ካልኦት እንተዘየሕሊፍዋ ግና ካልኦት ናብቲ ጸወታ ክኣቱ ኣይፈቕድሉን እዮም፣ ምናልባት እውን ክጠፍእ ይኽእል እዩ በሉ። ሕፃን ሬንዞ ኣብ መልእኽቱ ርእሰ ሊቃነ ጳጳሳት ኣብ ንእስነቶም ርእሰ ሊቃነ ጳጳሳት ንምዃን ሕልሚ ነይርዎም እንተኾይኑ እውን ክፈልጥ ሓተቶም። ብዛዕባ እዚ ሓሲበ ኣይፈልጥን እየ፣ ከምኡ ኢለ እውን ኣይፈልጥን። ድሕሪ ቢሎም ቅዱስ ኣቦና ፍሽኽ እናበሉ እቲ ዝዝከሮም ነገር እንተሃልዩ ሕይወቶም ንኣምላኽ ንምውፋይ ዝነበሮም ናይ መጀመርታ ባህጊ ምዃኑ ገለጹ። ካብ ቁልዕነተይ ኣትሒዘ ሕይወተይ ንኣምላኽ ከወፊ ባህጊ ይስምዓኒ ነይሩ እዩ ድማ በሉ። ቀስ ብቐስ ጥራዩ ናብ ክህነትን ናብ ስርዓት ምንኩስና ኣጐስጢኖሳውያን ዝመርሕ መንገዲ ዝረኸብኩ ክብሉ እውን ኣመልከቱ። ነፍሲ ወከፍ ቈልዓ ሕልሚ ኣምላኽ እዩ። ንስኻ እውን ሬንዞ ሕልሚ ኣምላኽ ኢኻ ብምባል ሕፃናት ኣዕሩኽ ኢየሱስ ክኾኑ ዝደልዩ እንተኾይኖምን ንገዛ ርእሶም ዝያዳ ኣገዳስነት ዘለዎ ሕቶ ክሓቱ ሓሳባት ኣቕረቡ። ምስ ኢየሱስ ዘሎና ዕርክነት ሓጐስ የምጽኣልና፣ ሓራ የውፅኣና። ነቲ ኣምላኽ ንነፍሲ ወከፍና ዘዳለወልና ጽዋዓን መንገድን በብደረጃ ንኽንፈልጥ ድማ ይሕግዘና እዩ ክብሉ ድማ መስከሩ። እቲ ሕፃን ሬንዞ ዘቕረቦ ኣዝዩ በዳሀ ዝኾነ ሕቶ ድማ ብዛዕባ ስቓይን እቲ ንገሊኦም ሰባት ዘጓንፎም ሕማቕ ኩነታትን ስለምንታይ እዩ ዝብል እዩ ዝነበረ። ርእሰ ሊቃነ ጳጳሳት ልዮን ሓደ ቀሊል መልሲ ከም ዘይብሉ ኣፍልጦ ሃብሉ። ብዛዕባ ሕይወት ክርስቶስ ክሓስቡ ኸለዉ ጐይታናን መድሓኒናን ኢየሱስ ክርስቶስ ሰናይ ይገብር ከም ዝነበረን ግና ኸ ከም እተነጽገን ከም እተኾነነን ከም እተሰቕለን እውን ኣመልከቱ። እቲ ዛንታ ግን በዛ ኣይብቅዐን ድማ በሉ። ኣብ ሳልሰይቲ መዓልቲ ተንሲኡ ንእከይን ሞትን ሰዓረ ክብሉ እውን መስከሩ። ርእሰ ሊቃነ ጳጳሳት ከም ዝገለጽዎ ንክርስቲያን ምእመናን ስቓይ ናይ መወዳእታ ቃል ኣይኮነን። መከራ እኳ እንተሃለወ ኣምላኽ ንወላ ሓደ ካብ ደቁ ፈጺሞ ኣይሓድጎን እዩ ብምባል ነቶም ብኣኡ ብምእማን ዝነብሩ ሰባት ክርስቶስ ኣብ ኩሉ ፈተና ምስኣታቶም ከም ዝኸይድን ካብ ኩሉ ስቓይን ሓዘንን ንላዕሊ ዘለኣለማዊ ሓጐስ ከም ዘዳልወሎም ክተኣማመኑ ኣተባብዕዎም። ካልእ ሕቶታት ሬንዞ ድማ ብዛዕባ ኣባሓጐታትን እንሓጐታትን ዝምልከት እዩ ዝነበረ። ቅዱስነቶም ድማ በይኖም ክተርፉ የብሎምን በሉ። እቶም ወለዲ ንስራሕ ክወፍሩ ኸለዉ ንደቂ ደቆም ዝከናኸኑን እምነትን ፍቕርን ስነ ምግባራዊ ስነ ስርዓትን ንመንሰያት ወለዶ ብህድኣት ዘመሓላለፉ ማእለያ ዘይብሎም ኣባሓጐታትን እንሓጐታትን ጠቒሶም ድማ ንኣድዎም። ጽምዋን ምሕዳግን ኣብ ሕይወት ሽማግሌታትን ኣረጋውያንን ንቡር ክኸውን ኣይንፍቀድ። እዚ ኣዝዩ ዘሕዝን ነገር እዩ ብምባል ርእሰ ሊቃነ ጳጳሳት ናይ ምክንኻን ሓላፍነት ካብ ስድራ ቤት ንላዕሊ ዝዝርጋሕን ንነፍሲ ወከፍ ክርሳዕ ዘይክእል ብዕድመ ዝደፍአ ሰብ እውን ከም ዘጠቓልል ገለጹ። ርእሰ ሊቃነ ጳጳሳት ብዛዕባ ይቕሬታ ንዝቐረበሎም ሕቶ መልሲ እንክህቡ ድማ ክርስቲያን ምእመናን 7 ጊዜ 70 ይቕረ ክብሉ ከም ዘለዎም ዝገልጽ ትምህርቲ ጐይታናን መድሓኒናን ኢየሱስ ክርስቶስ ዘኪሮም። ወሲኾም ድማ ይቕረ ምባል ክብሃል እንከሎ ቅኑዕ ወይ ጌጋ ምባል ማለት ኣይኮነን በሉ። ኣስዕብ ኣቢሎም እውን ይቕሬታ ጽልኢ ንልቢ ደቂ ሰባት ንኸይቈጻጽሮ ይዓግቶ፣ ናብ ምሕዋይን ሰላምን ድማ መንገዲ ይኸፍት። ይቕረ ክንብል እንከሎና ነቲ ነቶም ዝሰቐልዎ ይቕረ ዝበሎም ኢየሱስ ኣብነቱ ተኸቲልና ንዓኡይና ንመስል ድማ በሉ። ርእሰ ሊቃነ ጳጳሳት ኣስዒቦም ኣብ ተልእኾ ናይተን ኣብ ደብረ ቅዱስ ኣጐስጢኖስ እተኣኻኸባ ማኅበራት ግብረ ሰናይ ኣቓልቦ ብምግባር ስለቲ ኣገልግሎቶም ኣመስገንዎም። ኣብ መንፈሳውነት ቅዱስ ኣጐስጢኖስ ተመርኲሶም ክርስቲያናዊ ሕይወት ብሰብኣዊ ጻዕሪ ዘይኮነስ ብጸጋ ኸም ዝጅምር ኣዘኻኽርዎም። ርእሰ ሊቃነ ጳጳሳት ልዮን ቀጺሎም ክርስቲያን ምዃን ልዕሊ ዅሉ ውህበት ጸጋ ይበሉ። ካብዚ ጸጋ እዚ ንኻልኦት ናይ ምፍቃርን ነቶም ዝሳቐዩ ንክርስቶስ ኣፍልጦ ናይ ምሃብን ሓላፍነት ከም ዘመንጩ እውን ገለጹ። ሓደ ክርስቲያን ሕያዋይን ለዋህን ጥራይ ዘይኮነስ
روح روح كخون نعاية

0: ጣዕመኒ ብዘይብል ፍቕሪ ከምኡውን ሰናይ ካልኦት ክደሊ ኣለዎ። ቅዱስ ኣቦና ወሲኾም ነቲ ኣብ መላእ ሰበኻታት ባርሴሎና ዝካየድ ዘሎ ኣገልግሎት ግብረ ሰናይ ንኣድዎ። እቲ ናይ ቤተ ክርስቲያን ኣገልግሎታት ብፍላይ ድማ ኣብቲ ሕብረተሰብ መብዛሕትኡ ግዜ ንቕድስናን ሰብኣዊ ክብርን ዝረስዓሉ ዝመስል ዘሎ እዋን ህጹጽ ምዃኑ ኣጉልሑ። እዚ ክብሪ ደቂ ሰባት እዚ ኣብ ሃብቲ ክእለት ወይ ማሕበራዊ ደረጃ ዘይኮነስ ነፍሲ ወከፍ ሰብ ብመልክዕ ኣምላኽ ከም እተፈጥረን ብኣኡ ከም ዝፍቀርን ካብ ምዃኑ እተላዕለዩ ክብሉ ኣትሪሮም መስከሩ። ወሲኾም ድማ ሰብኣዊ ኣካል ማእከል ኣገልግሎታት ቤተ ክርስቲያን እዩ በሉ። ርእሰ ሊቃነ ጳጳሳት ኣገዳስነት ስጋውን ቁሳውን ሓገዛት ኣፍልጦ እኳ እንተሃብሉ እቶም ኣብ ድኽነትን ተነጽሎን ዝነብሩ መንፈሳዊ ኣሰኒዮት ከም ዘድልዮም እውን ደጊሞም ገለጹ። ስጋዊ ሓገዝን ስነ ምግባራዊ ደገፍን ጥራይ ዘይኮነስ ኣምላኽ ዕርክነቱ፣ በረኸቱ፣ ቃሉ፣ ምስጢራቱ ከምኡውን መንገዲ ዕቤትን ብስለትን ብእምነት የድልዮም እዩ በሉ። ርእሰ ሊቃነ ጳጳሳት ልዮን ኣብ መደምደምታ ምስቶም ስለቲ ኣባኡ ንኸመስግኑ እተሳተፉ ብዙሓት ሰባት ናይ ምስጋናን ሰላምታን ቃላት ብምልውዋጥ ነቶም ሰራሕተኛታት ግብረ ሰናይ ምስ ካህናቶም ሓቢሮም ተልኽኦም ክቕጽሉ ኣተባብዕዎም። እሙናት መሰኻኽር ክርስቲያናዊ ተስፋ ክኾኑን ብኣገልግሎቶም ፍትሕን ሰላምን መንግስቲ ኣምላኽ ክገልጹ ተማሕጸንዎም።
1: ርእሰ ሊቃነ ጳጳሳት ልዮን ንመበል 14 ኣብ ስፓይ ናብ ዝርከብ ገዳም እኖና ቅድስቲ ድንግል ማርያም ዘመንቱ ሴራት መሪሖም ብሓባር ፅርቲ መቁፀርያ ከም ዝደገሙን ምእመናን ድማ ወትሩ ነቲ ምሕረትን ዕርቅን ሓቅን ለውሓትን ዘርኣየና ከምኡ እውን ኣብ ቃላትናን ኣረኣእያናን ተሓቢኡ ዘሎ ዓመፃ ናብ ዘቃልዐ ክርስቶስ ክጥምቱ ከም ዝዓደሙ ዜና ቫቲካን ኣፍሊጡ። ረቡዕ ዕለት 10 ሰነ ኣብ ገዳም እኖና ቅድስቲ ድንግል ማርያም ዘመንቱ ሴራት ካብ ባርቸሎና ኣስታት 1 ሰዓት ብመኪና ድሕቁ ኣብ ዝርከቦ ገዳም ርእሰ ሊቃነ ጳጳሳት ልዮን ንመበል 14 ቅድስቲ ድንግል ማርያም ከመይ ጌራ ናብቲ ፍቁር ነቲ ኣብ ልብና ክነብር ዝኽእል ዓመፃ ክፈትሖ ዝኽእል ክርስቶስ ከም እተመልክት መሪሖም ብሓባር ድሕሪ ዘቕረቦ ፀሎተ መቁፀርያ ኣብ ዝለገሶ ቃል ዕዳን ኣጉሊ ሖም ንማርያም ንግስተ ሰላም ንጎዳይ ቃላት ብሓውሪ ምፍራድ ሕመይታን ጸለመን ክንከሕድ ክትምህረና ንሕተታ ኣብ ውሽጢ ስድራና፣ ኣብ መንጎ ፈተውቲ፣ ኣብ ስራሕ፣ ኣብ ማሕበራዊ መራኸብታት፣ ኣብ ፖለቲካዊ ክትዓትን ኣብ ክርስትያናዊ ማሕበረሰባትን እውን ጽልኢ ንተስፋን ሰላምን ቦታ ምእንቲ ክህብ ፍቕሪ ክንሕብሕባን ከነማዕብላን ኣኽቢርና ክንርያ ንምሃር ከም ዝበሉ ዜና ቫቲካን ሓቢሩ። እቲ ገዳም ኣብቲ ዞባ ኣገዳሲ መንፈሳዊ ማዕከል ዝኾነ ኣብ መበል 12 ዘመን ድማ ምስሊ እታ ሓላዊት ቅድስቲ ካታሎንያ ዝኾነት ኣዴና ቅድስቲ ድንግል ማርያም ዘመንተ ሴራት ዝሓዘ እዩ። ኣብ እተፈላለየ ታሪካዊ እዋናት ብእተፈላለየ መልክዕ ስነ ህንፃ ዝቆመ ኮይኑ ገለ ካብቲ ጥንታዊ ክፋላት እቲ ገዳም ከዓ ካብ መበል 12 ዘመን ኣትሒዙ ዝነበረ ኮይኑ ብበነዲክታውያን ፈለስቲ ዝመሓደር ኣብ 225 ዓመተ ምሕረት ዝኽሪ መበል 1000 ዓመት ምስረታኡ ከም ዘኽበረ ዝሓበረ ዜና ቫቲካን ኣስዒቡ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ናብቲ ገዳም ምስ በፅሑ ነቶም ኣብ ኣፀደ ቤተ ክርስቲያን ተኣኪቦም ዝነበሩ ምእመናን ሰላምታ ከም እተለዋወጡን ድሕሪኡ ናብ ቤተ ክርስቲያን ቅድሚ መቕታዎም ብናይ ሴንት ፌልዮ ደ ሎብሬጋት ጳጳስ ካቪየር ጎሜዝ ጋርሲያ ከምኡውን ኣብ መንየት ገዳም ሞንተሴራት ኣባ ማኔል ጋሽኢ ሆርዮስ ኣቀባብላ ምስ ተገብረሎምን ኣስታት 7,000 ሰባት ኣብቲ ናይቲ ገዳም ባዚሊካን ኣብ ወፃኢ እቲ ከባቢ ባዚሊካ ከም እተሳተፉ ዝሓበረ ዜና ቫቲካን ኣስዒቡ። ኣብኡ ድማ ርእሰ ሊቃነ ጳጳሳት መስቀል ተሳሊሞምን ንምእመናን ማይ ጸሎት ነጺጎም ኣብ ፊት ቅዱስ ቁርባን ሓፂር ናይ ግሊ ጸሎት ኣቕሪቦም ምምሳብ ኩዑ ካብ ጳጳስ ካብየር ጎመዝ ጋርሲያን ካብ ኣብ ምንየት ሆርዮስ ናይ እንቋድሓን መጻእ ከምኡ መደረ ምስ ተሰምዐ ጸሎት መቁፀርያ ከም ዝመርሑ ኣፍሊጡ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ድሕሪ ጸሎት መቁፀርያ ብዝስምዕዎ ስብከት ንኹሎም እቶም ኣብቲ ቦታ ዝነበሩ ምእመናን ዝገበርሎም ኣቀባብላ ኣመስጊኖም ኣብ እግሪ ቅድስተ ማርያም ዘመንቱ ሴራት መጺኦም ኩሉ ነገራቶም ድማ ንዓ ኣሕሊፎም ክህቡን ኣገልግሎት እተኸተለ ቅዱስ ጴጥሮስን ቤተ ክርስቲያንን ኣብ ፍትሕን ሰላምን እትጭድር ዘላ ዓለም እትገብርዎ ተልእኾ ሕጉሳት እያቶም። ኣዳ ኣምላኽ ቅድስተ ማርያም ዘመንቱ ሴራት ኣብ ምሉእ ዘመናት ኣብቲ ዝተዘርግሐ ማዕልያ ዘይብሉ ዛንታታት ውፍዩነትን ምስጋናን ተስፋን ክነግረና ይኽእል ቢሎም ቅድስቲ ድንግል ማርያም ከመይ ጌራ ናይ ሓደ ሰብ ዝኸበረ ስምዒት ከም እተበራብርን ናብ ዓሚቕ ምልዋጥ ከም እትድርኸናን ኣስሚሮም ከም ምስ ቅዱስ ኢግናስዮ ዘሎዮላ ኣብ ገዳም ሞንተሴራት ንሓንቲ ለይቲ ብፀሎት ድሕሪ ምሕላፉ ናይ ፈረሰይና ቅልፅሙ ከውርድ ከም ዝወሰነ ዘኪሮም ንዚ ብዝምልከት ንማርያም ንክርስቶስን ፍቕሩን ክንስዕቢ ዝሃበትና ዕድመ ተቐቢልና ዝብለና ንግበር እንክብሉ ኣተባቢዖም እዘን ኣብ በቃና ዘገሊላ ማርያም ዝተዛረበተን ቃላት ንክርስትያናዊ ናብራ ሓቀይና መምርሒ ዝሓዛ እየን። ምኽንያቱ ማርያም ናብ ክርስቶስ ትመርሓናን ድምፁ ክንሰምዕ ቃሉ ክንእዘዝን ንክንልወጥን ክንፈቅድን ትምኽረና። ማርያም ዝብለኩም ኩሉ ግበሩ ክትብለና እንኮላ ነቲ ዝተዓረቐ ልብና ንትምህርቲ ወንጌል ክንከፍቶ ትዕድመና ከም ዝበሉ ዜና ቫቲካን ኣፍሊጡ። ርእሰ ሊቃነ ጳጳሳት ኢየሱስ ናይ ማሕረት ናይ ዕርቂ ሓቂ ንለውሓትን መገዲ የርእየና እንክብሉ ኣፅኒዖም ብፍላይ ኣብ ቅድሚ እቲ ኣብ ዓለምናን ዝምድናታትናን ክነብር ዝኽእል ግርጭት ብዝምልከት ኢየሱስ ነቲ ኣብ ቃላትናን ኣተሓሳስባናን ክሕብሕብ ዝኽእል ዓመፅ የቃልዕ ዘዋርድ ነቐፌታት ዘጥፍእ ውግዘትን ዝፈላለዩ ዓመፅን ኩሉ እቲ ሕቡ ዓመፅ መብዛሕትኡ ግዜ ከም ሓደ ዓይነት ዕጥቂ ገይሩ ክሽፍን ይኽእል እዩ። እዚ ድማ ንቁስልናን ንፍርሖናን ነቲ ብሰንኪ ዘይፍትሖ መከራን ንምክልኻል እንጥቀመሉ እዩ። ኣብ ቅድሚ እቲ ንኢየሱስ ከም ረዳእ ዘይብሉ ህፃን ኣብ ሕቑፋ ዝዓረፈት ተሰኪማ ንሓድሕድና ክንፋቐር እትዕድመና ኣኖና ቅድስቲ ድንግል ማርያም ዘመንቶሰ ራት ሎሚ እቲ በብቕሩብ ልብና ዘትርር ዕጥቂ ኣብ እግራ ነራግፍ። እቲ ኣብ ሕቑፋ ዘሎ ህፃን ዕጥቂ ዘይብሉ ድሒሩ ኣብ መስቀል ዕርቃኑ ወፂኡ ዘይተዓጥቀን ዕጥቂ ብዘፍትሕ ሓያል ፍቕሪ ንኸድሕነና ንርእሱ ምሉእ ብምሉእ ናብ ኣቦ ኣሕሊፉ ዝህብ ንሱ ክኸውን እዩ እንክብሉ ኣጉሊሖም ቅድስቲ ድንግል ማርያም ዘመንተሰራት ቅዱስ ምስሊ ኣብ የማናይ ኢዳ ምስሊ ዓለመ ከም ዝሓዘት እናሓሰቡ እዚ ድማ ምልክት ናይቲ ንመላእ ዓለም ዘለዎ ሓልዮት ኣደ ዝገልጽ እዩ። ሓደ ሰብ ከይግለልን ሓድነት ካብ ኩሉ ምፍልላይ ክሕይልን ከም ኣሕዋትን ኣሓትን ክንላለ ትዕድመና። ኣዕንትና ናብ ማርያም ኣልዒልና ብኣፅዋር ኣምላኽ ጥራይ ክንዕጠቐ ክትሕግዘና ንለምን ቢሎም ኣብ ቅድሚ ምስሊ ቅድስቲ ድንግል ማርያም ሓፂር ናይ ግሊ ጸሎት ብምቕራብ ዝለገሶ ስብከት ከም ዝዛዘሙ ዜና ቫቲካን ኣፍሊጡ። ብድሕሪ እዚ እውን ናብቲ ኣብ ማእከል ባዚሊካ ዝርከብ ሰገነት ብምኻድ ነቶም ኣብ ደግ ዝተኣከቡ ምእመናን ሰላምታ ኣቕሪቦም ቡራኬ ምስሓቡ ስለ እቲ ጽቡቕ መግለፂ እምነት የቐኒልና ኩላትና ከም ሓንቲ ስድራ ቤት ተጠርኒፍና ብዴና ቅድስቲ ድንግል ማርያም ዘመንተሰራት ተሓቋቂፍና ኣሎና። ኣብዚ ቕንያት እዚ ዘጋጥመና ዘሎ ሓጎስን ኒሕን ዓሚቕ ስምዒት እምነትን ፈለማ ኣብ ማድሪድ ሕጂ ኣብ ባርሴሎናን ካታሎንያን ኣብ ቀረባ እዋን ድማ ኣብ ደሴታት ካናሪ ኩላ ስፓይና ብእምነት ዝተመልአት እያ። ብፍቕሪ በዚ ድሌት እዚ ንኣምላኽ ንምውዳስን ንምምስጋንን ሓድነት ንምምስካርን ብባህጊ ዝመልአት እያ ቢሎም ካታሎንያ ካብ ካልኦት ሃገራት ዝመፁ ብዙሓት ሰባት ተቐባሊት ብምዃና የቐኒልና። ምኽንያቱ ንኩሉ ከም ሓደ ስድራ ቤት ከመይ ጌርካ ከም እትራኸቦ ዘርኢ እዩ። ነቶም መነኮሳትን ንኩሎም ኣብ በገዳም እኖና ቅድስቲ ድንግል ማርያም ዘመንተሰራት ክፅሉ ዝመፁን ከም ዘመስገኑ ዜና ቫቲካን ኣፍሊጡ።
0: ርእሰ ሊቃነ ጳጳሳት ልዮን መበል 14 ጸሎተ መቁፀርያ ድሕሪ ምጽላዮምን ኣብ ገዳም ቅድስተ ማርያም ዘመንተሴራት ቃል ምዕዳን ድሕሪ ምክፋሎምን ምስቶም ነቲ ገዳም ዘመሓድሩ ፈለስቲ በነዲክቶሳውያን ንእተወሰነ ግዜ ተራኺቦም ምስኣቶም ግዜ ኣሕለፉ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ደድሕሪ ጸሎተ መቁፀርያ ምዕራጎም ኣብ ገዳም ቅድስተ ማርያም ዘመንተሴራት ቃል ምዕዳን ኣካፊሎም ምስ ኣባላት ገዳም መነኮሳት በነዲክቶሳውያን ኣብ መኣዲ ተሳቲፎም ድማ ምስኣቶም ሓቢሮም ናይ ህያባት ምልዋጥን ሓሳብን ሓሳብ ናይ ምክፋልን ግዜ ወሲዶም። ርእሰ ሊቃነ ጳጳሳት ነቲ ኣብ ትሩሂሎ ፔሩ ንእኖና ቅድስተ ማርያም ዘመንተሴራታት ተወፈየ ሰበኻ ከም ጓሳ ነፍሳት ኮይኖም ኣብ ዘገልገሉ እዋን ምስ ካልኦት ኣጐስጢኖሳውያን ኣሕዋቶም ኮይኖም ናብቲ ገዳም ዝገበርዎ ምብጻሕ እውን ዘኪሮም ክብል ቤት ጽሕፈት ዜናን ክፍሊ ማሕተምን ቅድስቲ መንበር ኣመልኪቱ። ነቲ ዘካየድዎ ርክብን ምስክርነት ናይቶም ናብ ድንግል ማርያም ኣብ ውሽጢ እዚ ገዳም መንፈሳውነት ዘዘውትሩ ዝነበሩ ፈለስቲ ምስጋናኦም ገለጹ ብምባል እውን እቲ መግለጺ ወሲኹ የመላኽት። አብ ስፓኛ አብ ዝርከብ ገዳም ኖና ቅድስተ ማርያም ዘመን ተሰራት ርእሰ ሊቃነ ጳጳሳት ሊዮን መበል 14 ጸሎተ መቁጸሪያ አዕሪጎም ንምእመናን ድማ ነቲ ድንግል ማርያም ወትሩ ናብ ወዳ ኢየሱስ ክርስቶስ ክጥምቱ ዘቕረበቶ ዕድመ ክቕበሉ ድማ ኣባታዊ ለበዋ ኣካፈልዎም። ኣብዚ መዳይ እዚ ርእሰ ሊቃነ ጳጳሳት ሊዮን ንምስክርነት ናይቶም ፈለስቲ ብፍላይ ኣብዚ ታሪኻዊ እዋን እዚ ንቤተ ክርስቲያንን ንዓለምን ክሳብ ክንደይ ክቡር ምዃኑ ኣጉልሑ። ስለቲ ዝገብርዎ ዘለዉ ህያብ ጽሞና ኣብዛ ጫውጫውታን ንጥፈታትን ዝመልኣ ኣቓልቦ ትሰርቕ ዓለም ጽሞና ብምዝውታሮም ኣመስገንዎም። ርእሰ ሊቃነ ጳጳሳት ኣስዒቦም ዓለም ንእዋናት ስቕታ ክንጽልን ሃረር ክንብልን ዝዕድመና ኣብነታት የድልያ እዩ ክብሉውን ሓሳባቶም ደምደሙ። እቲ ገዳም ብ2025 ዓመተ ምህረት መበል 1000 ዓመት ዝኽሪ ምስረታኡ ከም ዝጽምብልን ኣስታት 50 ዝኾኑ ፈለስቲ በነዲክቶሳውያን ኣባኡ ይነብሩ ከም ዘለውን ዝፍለጥ እዩ። ርእሰ ሊቃነ ጳጳሳት ኣብ መዝገብ ዝኽሪ በጻሕቲ ናይቲ ገዳም እኖና ቅድስተ ማርያም ዘመንተሰራት ድማ ከም ዝኽብሉ ጸሓፉ። ኣማላድነታ ንመላእ ቤተ ክርስቲያን ምእንቲ ክዕቁባ ኣገልግሎተይ ኣብ እግሪ እኖና ቅድስቲ ድንግል ማርያም ዘመንተሰራት ኣቐምጦ ኣለኹ፣ ፍቕረይን ቡራኬይን ከዓ ኣካፍለኩም ኣለኹ በሉ። ኣብ መወዳእታ ርእሰ ሊቃነ ጳጳሳት ሊዮን መበል 14 ስለቲ ዝገበሩሎም ድሙቕ ኣቀባብላን እንግዶትን ኣመስገንዎም፣ ሃዋርያዊ ቡራኬኦም እውን ኣካፈልዎም። ርእሰ ሊቃነ ጳጳሳት ሊዮን ኣብዚ እዋን እዚ ኣብ ባርሴሎና ኣብ ካልኣይ እግሪ ናይ ሃዋርያዊ ዑደቶም ነቲ ካብ ዕለት 6 ሰነ ክሳብ ዕለት 12 ሰነ ናብ ሃገረ እስጳኛ ዝገብርዎ ዘለዉ ምብጻሕ ኣብ ምስሊ ሳል እዮም ዝርከቡ ዘለዉ። ኣቐድም ኣቢሎም ናብ ከተማ ማድሪድ በጺሖም ከም ዝነበሩን ቀጺሎም ድማ ናብ ደሴታት ካናርውን ብምኻድ ዑደቶም ከም ዝቕጽሉ ይፍለጥ። ርእሰ ሊቃነ ጳጳሳት ንባዚሊካ ቅድስቲ ስድራ ካብ እምንን ሕብርታትን ብርሃንን ከም እተሰርሐ ትምህርተ ክርስቶስ ገይሮም ብምግላጽ እቶም ዝኣምኑ ሰባት ንንጹሓት ሰባት ክቐትሉ ወይ ነቶም ዝሳቐዩን ዝበኽዩን ካብ ድኽነት ዝሃድሙን ሰባት ክጥንጥንዎም እውን ከም ዘይክእሉ ኣጉልሑ። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ናብ ባዚሊካ ቅድስቲ ስድራ ኣብ ዘካየድዎ ምብጻሕ ኣብ ቅድሚ ቅዱስ ቁርባን ብምጽላይን ናብ መቓብር ኣንቶኒ ጋውዲ ብምብጻሕን ዑደቶም ጀመሩ። ርእሰ ሊቃነ ጳጳሳት ከም ዝገለጽዎ ዝኽሪ 100 ዓመት ዕረፍቲ ጋውድን ቡራኬ ግንቢ ኢየሱስን ኣብ ዝጽምብሉሉ ዘለዉ እዋን ብዛዕባ እቲ ወንጌል ንእምነት ዘቕረቦ ጻውዒት ኣስተንቲኖም። ኣብ ክርስቶስ ዘላትና ሓቀይና እምነት ምስ ዓመፅን ዘይምግዳስን ነቶም ዝሳቐዩ ሰባት ሸለል ምስ ምባልን ዘይቃዶ ምዃኑ ኣጉልሑ። ኣብቲ ብቋንቋ ካታላንን እስጳኛን ዘካፈልዎ ስብከት ቃል ኣምላኽ ከዓ ቅዱስ ኣቦና ኣነ ንሱ ምዃነይ እንተዘይኣሚንኩም ብሓጢኣትኩም ክትሞቱ ኢኹም ዝብል ካብ ወንጌል ዮሃንስ ጠቒሶም ኣስተንተኑ። እዚ ቓላት እዚ ሓያል እኳ እንተኾነ ንድሕነት ዝዕድም እውን ምዃኑ ገለጹ። ብጐይታናን መድሓኒናን ኢየሱስ ክርስቶስ ክትኣምንን ኣብ ውግእ ክትጽመድን ከም ዘይትኽእል እውን ኣጉልሑ። ብኢየሱስ ክንኣምንን ንንጹሓት ሰባት ክንቀትልን ኣይንኽእልን ኢና። ብኢየሱስ ክርስቶስ ክንኣምንን ነቶም ዝሳቐዩን ዝበኽዩን ካብ ድኽነት ዝሃድሙን ሰባት ዕሽሽ ክንብሎም ኣይንኽእልን ኢና በሉ። ርእሰ ሊቃነ ጳጳሳት ሊዮን ኣስዒቦም ንንጉስ ፊሊፕ ሻድሻይ ከምኡውን ንንግሥቲ ለቲዚያ ናይ ሃገረ እስጳኛ ሰላምታን ከቕርቡ ከምኡውን ምስ ቀዳማይ ሚኒስተር እስጳኛ ፔድሮ ሳንቸስ ቀጺሎም ድማ ምስ ፖለቲካውያን ሰበስልጣን ሰላምታ እንክለዋወጡ ባዚሊካ ቅድስተ ስድራ ማዕጽዋ ከም ዝዘርግሐት ኣእዳዋ ከም እትኸፍትን ንዅላቶም ናብ ዝመሰውዕ እዚ እትዕድሞም ቃል ኣምላኽ ክሰምዑውን ትዕድሞም ኣላበሉ። ንመራሕቲ ሲቪላውን ሃይማኖታውን ማሕበረሰብ እንክዛረቡ ድማ እዛ ባዚሊካ ንሰባት ኣብ ዙርያ ቃል ኣምላኽን ቅዱስ ቁርባንን እትእክብ ምልክት ሓድነት ምዃና ገለጹ። ካብ ስነ ህንጻ ተመርኩሶም ድማ ነታ ቤተ ክርስቲያን ምስ ሓንቲ ብብዙሕ ኣእማን እተሓንጸት ህያው ህንጻ ኣመሳሰልዋ። እዛ ህንጻ እዚኣ ድማ ክርስቶስ መሰረታን ሸቶኣን እዩ በሉ። እቲ ቐጻሊ ህንጸት ቤተ ክርስቲያን ንሕይወት ክርስትና ከም ሓደ ኣምላኽ ብቐጻሊ ዝሰርሖ እዮ ከም ምዃኑ እዩ ዘመልክት። ንኣመንቲ ድማ ኣብ መደቡ ክተሓባበሩ ይዕድሞም ኣሎ በሉ። ርእሰ ሊቃነ ጳጳሳት ንመንፈሳዊ ትርጉም ንድፍታ ቤተ ክርስቲያን እውን ኣስተንቲኖም። ገጻት እቲ ሓድሽ እተባረኸ ግንቢ ኢየሱስ ክርስቶስን ንመስቀል ከም ምልክት ድሕነትን ተስፋን መለኮታዊ ፍቕርን ገይሩ ከም ዘመልክት እውን ገለጹ። እቲ ኣብ ልዕሊ እቲ ግንቢ ዘሎ ብርሃን ዘለዎ መስቀል ንእምነትን ነታ ኸተማን መብራህቲ ኮይኑ የገልግል ኣሎ። ስነ ጥበብ እምነት ኣብ ምግላጽ ፍሉይ ግደ ከም ዘለዎ እውን ኣጉልሑ። መሃንድስ ጋውዲ ድማ በጻሕቲ ምስ ክርስቶስ ንኽራኸቡ ዝመርሖም መንፈሳዊ ጉዕዞ ምፍጣሩ ንኣድዎ። ርእሰ ሊቃነ ጳጳሳት ሊዮን ስብከቶም ኣብ ምዝዛም ነቶም ንህንጸት ባዚሊካ ቅድስቲ ስድራ ዝደገፉ ዅሎም ኣመስገንዎም። نبيتا خرستيان كا كمبلوت سنهنسان حيال مسارحيت وانجيلاوي تلوخون غيروم غلصوا نتوم مؤمنان اعينتوم ناب كريستوس كالعلوت راي زيكونس نتوم التقللون زساقين ون كتبابعوهم تمحصنوهم
1: كبرتنا كبران سمعتنا سلام كتتالكم نمسجن مدباتنا بجاكا براديو بفيسبوك بمربب حبرية فاتيكان نيوز كفيرتر عبيركم كتكتاتولو كمتقلون كم اوننا ايميل ادراشاناتي igrino@sbc.net/va نحبر ريتوكم اي فلينا نبل ناي لومي مدب فنونا ابزي الزازم ابنت بحمد فنوك سامن الراخب بدحان سلام تسنحو يتبارك يسوع كريستوس لاوليتور يسوع كريستوس